ያስታገደብ ፍላጎት ይሳ ጊዜ ሰዓት መደብ ዱራ ጎዳት ሰዋ ደማመር ድመገም ለኪዮና ልቁል እንዳሰብ ነው ዳሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ከደሮ ጥሪ መገናኛ ድግስ ደስ ደስ የለት የለት አርሽ ደስ ደስ ደስ የለት የለት አርሽ ደስ ደስ

ደስታ ገደብ ለፍላጎት ይሳ ጊዜ ሰዓት መደብ ዱር አቆጣጠር በሰው አደማመር እድሜ ገመር ልክ ይሆናል እኩል እንዳሰብ እንዳሸናለኛ ለራሳችን ብለን

0: ታዲያ ምን?
1: ሁሌም ቦን ትልቅ ቦታ ላይ ድረስ ላይ ትልቅ ሰው ሆን ላይ እንደሆንኩት ድሮ ወይም እንደነበሩት ያኔ ፈልገው ነገር ቢኖር ሰላም፣ ፍቅር፣ ጤና ለኛ ለሁላችንም ክብር እንዲኖር እፈልጋለሁ። እውነት እንድትነግስ እፈልጋለሁ። በእውነት እንድንመራ እፈልጋለሁ። እውነትን እንድናውቅ እፈልጋለሁ። እውነት ለሁላችንም ይገባናል። ሁላችንም እውነትን እናውቅ ይገባል። እንከተል ይገባል። ይገባል ይገባል። እንረዳ ይገባል። እውነት ብቻ ነው። ሌላ እውነት የለም። እውነት ብቻ ነው። እውነት ሳምናት እውነት እውነት ብቻ ነው። እዛ ምላሽ ሲቸር ከአስማት ወሬም በዜማ እንጂ ወሬ እንደው አይበጅ ታጋሹ አቡሹ አይሰራ ደግሞ